ወይኒ ንሚይ መላስ ትንባይ ኣባይሉምዳ ኣትንሽክ ወርድሜ ኣይጎምባች ይጎርሚ ትወሳይ ካንጎቦሙን ንታይንግሱላቴ